ቤት ምንቼ ታብሽማ ተወዴታባት ሞትልሻለ አላልከኝም ወይ እንኳን ልትሞትል ታመምክልኝ ወይ ታመምክልኝ ወይ